0: 마치리 희기 원겐 질라 틸볼 르르 바트르 위치 완보 얼랑 산노의 아글인 죽 잠물지 야버조 대나들 홀게 여우퀸의 가르더라히 장준 일선게때 흠은볼 바왕스물 이문덕인 허이두갈 흐백군 리복이 별치 내릉니해 대르벌벌 군블링이여 별조이만 장난 이슬다줄 이까비야기 얼른겐 야베지리히기 우즈무한 유치와레바오 자미에기헨 훈뜰샛 짓! 가르턴 길불줄치 예토걸 하리압슈 대! 제일 해월개구 타란 미리뜨구 리복이 별 타란 함이가 어떤 스마스터님의 머위들 연산 유치원복이 무저 능일로 바이를 두해 하하 늦벼랏 벼든 가비야을 저것 바이겟린 바흔드금 부여한 흐르거것 일기다 은행발 역탕원딘 휘호왕 유치호군 각차호박은 유치원복이 득모아 해주 달리 허일장주나 해줄게라 들하여봐라 시샤왕 유허궁인 여우귀들 흑하스렉톤가 야볼든 바이후루 바이후샹 허일장주라
1: 에르흠 훈드트 선석시다 Тубаражуугийн Монгол хэлний нэвтрүүлгийн Өв соёлын алтан хором тусгай нэвтрүүлгийн энэ удааны дугаар энэ дүхрээд өндөрлж байна. Найруулагч нэвтрүүлэгч Журамт. Хянагч Одхон Хөвчин. Хүлээн сонссон та бүхэнд баярлалаа. Та бүхэн залгаад Тубаражуугийн Монгол хэлний нэвтрүүлгийн бусад програмуудыг хүлээн авч сонсоорой.